ከበርካ ክብርሃ ወይ አብይወት ካውሽቴ ተሐስማ ነገር ሁሉ ጽቡ ፈለልካ እንዳተመነሆ ሁሉ ጊዜ ተሐስማ ነገር ተመኖርካ ለኩልሻ ጸሎቴ ስለዝኾነ እዝገር ከህግ ዘካዊን ለምን